ከዛ ሙትዋዝን ለገባ ግነት ቀዘብነ ከዛ ሙትዋዝን ሊገባት ቀዘይነ መንገቢ ጎረምነ ለሐምቅ ወገል ሕማም ወገል ዕድር ለጥቃላ ሰበትሊ ከዛ ሰነ ግነት ቀዘይ ወናብራ ሰነት ግነብላ ወእግል ጎረምነ ለሰዴ ከዛ ግነት ቀዘብነ እንዲኮን ትምንደበና እብነብረ ገበት ግነን ሳለብና ክምስልሁማ ደወለ ነሱ እግል መከምናፈ ወብሰደይ ናይ ሐኪም እግልግባ ቦ ይገባት መንገቢ እተከብድ ሕማም ወብዕድ ሕማም ዲመለይ ምፈግር ምኑ እትካሬን ካቦና መተንስየትና ለሰማዋ አምካራት ናይ ሰብ ኣምር ናይ ሰብ ቀዛ ለልኣምሮ ዋጥባ እብዓፍየት ለለትሓሰሮ ምሎም ለፈግረት ምክር ሰበት ገበት እትማዕላባና ሃመንገቢ ስደይት ዓባይ ቅብግና ግል ዓፍየትና ወግል ዓቂብ ዓፍየትና ክምስልሁማ ግል ሕማም ምንትነጌ ወድሓን ግንርከብ ወላ መናብረትና ኢና ማዕነት ወጣምጣም ወሃደፍ እብላት መራሕት ግትግባእ ወእሰዓደት ግንርከብ ወፈርሓት ግንርከብ ኣዓፍየት ግንርከብ ዓፍየትና ግንዕቀብ ወግነት ቀዘ ወለቀዛና ስደይት ግና ወዓፍየት ግና ወራሕት ናይ ደሚር ላሂበና ግልግባእ ከምቡ ወኩሉ እብተዋዝን ግንደዩ ለሰዴና ምክርት ክሕቡና መተንስየት ምን ብላዕ ደዋ እምበል ፈረድ እግነት ነጌ ወነፍስና እግንዕቀብ ወዓፍየትና እግንዕቀብ ወጅበና።